አማኝ ከለለበት ጭር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር አስታራቂን እንጂ መቻልኩ ይጽፍራውን ልቤን የሚመልስ ወይ የሚያስማማው አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ የሚዳኝ ማኝ ከረለበት ጭር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር ልቤ ኮበለለ ካንተ ጋር ለማደር

ሲዘልቅ ተማዶ ሲዘልቅ ተማዶ ወፍ ጠብቃለሁ በሰንበሊት ማማ እንደኔ ማናለ በዛ ልጅ እየታማ እንደኔ ማናለ በዛ ልጅ እየታማ

0: የኖርኩበት ሀገር ዳዋ ማለበሰው የተነጋገርኩት ቃሌ ማፈረስ ቃሌ ገባሁት እኚ ቃሌ ነው ፈረሰው ቃሌ ገባሁት እኚ ቃሌ ነው ፈረሰ እስቴ ቻል ቻል አድርገው ሆዴ ቻል አድርገው ሆዴ ቻል ወርካ አገር ይሰፋል ቻል ወርካ አገር ይሰፋል ቻል አድርገው ሆዴ ቻል ወርካ አገር ይሰፋል ቻል አድርገው ሆዴ ቻል ደግሞ ቻል ብዙ ነገር አለ ወርካ አገር ይሰፋል ቻል አድርገው ሆዴ ቻል አድርገው ሆዴ ኑሬን አበዘዴ መኖሬን በዘዴ እኖራለሁ ብዬ ስንቄን ሰንቄያለሁ የህልኋን ነገር እኔ ምን አውቃለሁ።
1: Dit is De Nacht Jazz bij de Concertzender.